ሁንዳ አብሄንን ቱካና ንየድኔብ እበርናምጀ ዮክና ኤምበሊብ ድየ ዮክነ ንየት ብራዊ ዮዳዩን ኤናኔና ራሬሰምነኔና ኤታኔና ለውታኔና ኤምበሊብ ንምስዮዴና ባኩዳና ኤኔው ወሬኔው ዲመሻላ ኡዳራ ራውክነ ኢካቲ ወሞይሳ ራውክነ ኢካቲ ሄነን ተቱብዳዊ ኡዳዩን ኤሄኒ ሚኒካ ዳይታቲ ዳይኔ ጠሬኒ ዳይ ሚያዲ ዳይታያቲ ሻቡፕቲ ኤምበሊብ ኒዴ ጠሬኒ ዶርካና ታዲድነይ ቶነቱኒ ሰሪዌ ዳይነኒ ሰሪዎክና ቤተይ ሱሪዳባብ ዶር ንንፈራ ዶክና ባሰንኮሪብ ዶር ሀዲድና ኦቶና ቶ ሀዲድየ ተባያት ወወናዋ አሬ አምሴ ጋሊ ቶይኒ አድኔያት ኦቶናቲ ኡኑደይ ኦግኖሆ ኢድኔቶና ንሰሪው